በርቃለ ጮራ አንበልብል ባንዴራ ኤሪትራ በማከልና ይጀጋን ስፍራ አንበብለ የዕዋፍ ክዝምራ ሀገር እሱም ሰርዓት ተንኪፍዋ ስፍራ ተገዲና ፈጢርና የሰውራ ሰማ ሐሳብ ጸበባ ጭንቄ ፍትሕ